0: ዘነ ዘምረተን ባይ ዘረት ሙላና ሐኪም መክተርሰ ዳሙት በረካቱ ሙርሺድ ሰደር ኻስ ሰዱዓ
1: ወደዘርኒ
0: ተ ሙሪድ ኢዝ ሪኩዌስቲንግ ዱዓ ኦፍ ኢስላም ፍሮም ሂስ ሼክ